ሌላ ጊዜ የለም የውልህ ንፋሷ ስትንፍስ የውልህ እሳት ሲነድ ግልጽ ነው ይታያል መንገዱ በንጋት ፀሐይ በሌሊት